0: Тэр бидний энэ нохоог нохоо биш ингээд баг хүн гэж байна.
1: Банкарны역할은 야생 동물로부터 직접 싸워서 물리쳐줘.
2: 이어서 위대한 수업 그레이트 마인즈가 방송됩니다.